ሁንዳብህንን ቱካና ንየት ኔብ እበርናምጅ የውክና ኤምበሊብ ድየውክና ንየት ቱብዳዊ ዩዳዩን ኤታኔና ለውታኔና ረሬሰምነኔና ኤምበሊብ ንምስዮዴና እንህንን ዶርከ ተዲቱን ዳዲደምትኒ ተዲቱ ሀዲድናኤት በሬክና ሸቡብ ተዲ ሀዲድ ዳይት በሬክኒ ሰሪዌ ቶክነ ኤምበሊብ ሆይንየት ኦቶናቲ ዳይ ሻለ ዲመ ዳይ ታአቲብ ዳቴና ሻለ ተዲቱ ዳይት ትሜርና ሻለ ኼሪወ ዳይት ሀያቲወ ከሳን ሻለ ዳነይ እንህንን ዶርከ ኤምበሊብ ንየት አምስ እንሻላህ ኤምበሊብ ወይናቲብ ንያዶክነ ንየት ሀዲቲወ ملو أدمي وإن شاء الله يديدني نير